የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ሰኔ 22/2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከካርዲናሎች ጋር የሚያደርጉት ስብሰባ ግልጽና ታማኝነት እንዲኖረው ማሳሰባቸውን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአህጉራዊ ሲኖዶስ መሪዎች የማበረታቻ መልእክት ማስተላለፋቸውን በሁለተኛው ዜናችን እናስደምጣችኋለን። የካርዲናሎች የመጀመሪያ ቀን ውይይት በሰላም ላይ በማትኮር መጠናቀቁን በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወሊ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከካርዲናሎች ጋር የሚያደርጉት ስብሰባ ግልጽና ታማኝ እንዲሆን አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዓለም ዙሪያ ከመጡ ካርዲናሎች ጋር በሚያደርጉት ልዩ መደበኛ ስብሰባ መክፈቻ ላይ መንፈስ ቅዱስ በቤተ ክርስቲያን ውስጥ በሚፈጽመው ሥራ ላይ ለማሰላሰል የሚያስችል ግልጽ ድጋፍና ምክር እንዲሰጡ ካርዲናሎችን ጠይቀዋል። ቅን ምክር ዘወትር በህብረት የሚገለጽ ተግባር ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነጻነታችሁ፣ ግልጽነታችሁና ታማኝነታችሁ ያስፈልገኛል ሲሉ በማከልም ልዩ የካርዲናሎች ስብሰባን አርብ ሰኔ 19 2018 ዓመተ ምህረት ከፍተዋል። ከዓለም ዙሪያ የመጡ ካርዲናሎች የሚሳተፉበት ይህ ልዩ ስብሰባ በጳውሎስ ስድስተኛ አዳራሽ ውስጥ እስከ ቅዳሜ ሰኔ 20 ምሽት ድረስ የሚቆይና ካርዲናሎቹ ከርዕሰ ሊቃነ ጳጳሳት ጋር ሆነው ለማስተንተን ዕድል እንደሚሰጣቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህ ስብሰባዎች የቤተ ክርስቲያንን አገልግሎቶች ከካርዲናሎች ጋር በህብረት ለመፈጸምና በተልእኮ መካከል ሊረዱ የሚችሉ ውይይቶችን ለመቀጠል ያላቸውን ፍላጎት አድሰዋል። ህብረት ለአንዴና ለመጨረሻ ጊዜ የሚገኝ ሳይሆን ነገር ግን ዕለታዊ መለወጥን፣ ጸሎትን፣ መተማመንን፣ ግንኙነትንና እርስ በርስ መደማመጥን እንደሚጠይቅ ቅዱስነታቸው አስረድተዋል። ካርዲናሎች በቤተ ክርስቲያን ውስጥ በሲኖዶሳዊነት ኅብረትን እንዲገነቡ በማለት በቅርብ ወራት ውስጥ ያቀረቡትን ግብዣ አስታውሰው እያንዳንዱ የስብሰባው አባል በግል የቸርነትና የአገልግሎት ተልእኮ መሠረት የሚተባበር መሆኑን ተናግረው ካርዲናሎቹ በሁለቱ የስብሰባ ቀናት ውስጥ ትኩረት በሚሰጡባቸው አራት ጭብጦች ላይ አሰላስለዋል። የመጀመሪያው ክፍለ ጊዜ ቤተ ክርስቲያን ወንጌልን ለማወጅ በተጠራችበት ዓለም ላይ የሚያሰላስል ሲሆን ይህ ዘመኑን ማዕከል ያደረገ ግንዛቤ በዓለም ላይና በታሪክ ውስጥ የሚጓዘውን ኢየሱስ ክርስቶስን ለማወቅ የሚረዳቸው መሆኑን ተናግረዋል። ሁለተኛው ክፍለ ጊዜ ካርዲናሎች የኃይል ባህልና የፍቅር ስልጣኔ አንድምታዎችን የሚመረምሩበት ሲሆን ብዙዎቹ ከጦርነት ቀጠና አገራት የመጡ ቢሆንም ከመካከላቸው ኅብረተሰቦችን በሚያስጨንቁ ግጭቶች፣ የአምባገነን ሥርዓቶችና መከፋፈሎች ያልተጎዳ አለመኖሩን አስታውሰዋል። ካርዲናሎች ቤተ ክርስቲያናቸውን ለመርዳት ያግዛቸው ዘንድ የሰዎች አስደናቂነት የሚለውን ሐዋርያዊ መልእክት በድጋሚ እንዲመለከቱ ጠይቀዋል። በሦስተኛው ክፍለ ጊዜ ቤተ ክርስቲያን ለሰው ልጆች የጋራ ጥቅም ምን ዓይነት አስተዋጽኦ ማድረግ እንደምትችል የሚያተኩሩበት እንደሆነ ገልጸዋል። የቤተ ክርስቲያን ማኅበራዊ አስተምሮ በበኩሉ የጋራ ጥቅም በድንገት የሚመጣ ሳይሆን ነገር ግን የጋራ ኃላፊነትን የሚፈልግ መሆኑን ያስታውሰናል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቤተ ክርስቲያን ትክክለኛ ቅርጽ የሚሰጥና የመንግሥቱን ተልእኮ ለማገልገል የሚረዳ የሲኖዶሳዊነት ዘይቤን የተከተለ ነው ሲሉ ገልጸዋል። በአራተኛው ክፍለ ጊዜ ካርዲናሎች ሲኖዶሳዊነት በቀጣይነት እንዲተገበር በኅብረት የሚያስተነትኑበት ጊዜ እንደሆነ ገልጸዋል። ቅዱስነታቸው ይህ የመጨረሻ ክፍለ ጊዜ በሲኖዶሳዊነት ስር ሆነው የተወያዩባቸው ሦስት አስተንትኖች ማለትም አመለካከትን፣ ግልጽነትንና ለመረዳት ፈቃደኛ መሆንን ያካተተ መሆኑን ተናግረዋል። ካርዲናሎች በቤተ ክርስቲያን ውስጣዊ ሕይወት ላይ ከማትኮር ይልቅ መላውን ዓለምን እንዲመለከቱ ጋብዘው ዛሬ ቤተ ክርስቲያኖቻችን ወንጌልን በታላቅ ታማኝነት፣ በነጻነትና በተአማኒነት እንዲያውጁ እንዴት መርዳት እንችላለን ሲሉ ጠይቀዋል። የወንጌል ተልእኮ ለቤተ ክርስቲያን ከብዙ ተግባሮቿ መካከል አንዱ ሳይሆን ሕልውናዋ እንደሆነ ጠቁመው በመሆኑም ካርዲናሎች እንዲያዳምጡ፣ ኃላፊነቶቻቸውን እንዲሸከሙና በመንፈስ ቅዱስ ሥራዎች ላይ እንዲያሰላስሉበት የሚጠይቅ መሆኑን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ ላይ ካርዲናሎችን አመስግነው ካርዲናሎቹ መንፈስ ቅዱስ ለቤተ ክርስቲያን በሚናገረው ላይ ለማስተንተን እንደሚያግዙ ያላቸውን እምነት ገልጸው ጠንካራና ግልጽ የወንድማማችነት ድጋፋችሁን እፈልጋለሁ በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለአህጉራዊ ሲኖዶስ መሪዎች የማበረታቻ መልእክት አስተላለፉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሲኖዶሳዊነት አተገባበርና እንደ ጎርጎሮሳውያኑ በ2028 ዓ ም ሊካሄድ በታቀደው ጠቅላላ የቤተ ክርስቲያን ጉባኤ ላይ ከተወያዩ መሪዎች ጋር ተገናኝተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሲኖዶሳዊነት አተገባበር ላይ ለሦስት ቀናት ከተሰበሰቡ አህጉራዊ የሲኖዶስ መሪዎች ጋር ሐሙስ ሰኔ 18 2018 ዓ ም በግል ተገናኝተዋል። ከሰኔ 16 እስከ ሰኔ 18 2018 ዓ ም ድረስ በተካሄደው ስብሰባ ላይ ከላቲን አሜሪካ፣ ከአፍሪካ፣ ከኤስያ፣ ከአውሮጳ፣ ከኦሼንያ፣ ከመካከለኛው ምስራቅና ከሰሜን አሜሪካ የተውጣጡ አህጉራዊ የሲኖዶስ ቡድኖች አስተባባሪዎች ጋር ተገናኝተዋል። የሲኖዶሱ ዋና ጻፊ ብፁዕ ካርዲናል ማሪዮ ግሬሽ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የተደረገው ውይይት ለቤተ ክርስቲያኒቱ ሲኖዶሳዊ ለውጥ ጠንካራ የድጋፍና የማበረታቻ ምልክት ነው ሲሉ ተናግረዋል። ካርዲናል ማሪዮ ግሬሽ ማክሰኞ ዕለት ስብሰባውን ሲከፍቱ ባደረጉት ንግግር እንደ ጎርጎሮሳውያኑ በ2028 ዓመተ ምህረት ወደሚካሄደው የቤተ ክርስቲያን ጠቅላላ ጉባኤ የሚደረገው ጉዞ አጭር ግምገማ በማቅረብ የሂደቱን ልዩ ባህሪ አስታውሰዋል። ብፁዕነታቸው በመግለጫቸው ላይ ምእመናንን በአገራቱ ቤተ ክርስቲያን ሲኖዶሳዊነት ላይ ለማሳተፍ ቀደም ሲል የተወሰዱትን በርካታ ተነሳሽነቶችን መኖራቸውን አስታውሰው ከእነዚህም መካከል የሲኖዶሳዊነት ትምህርት ቤቶች፣ የሥልጠና ፕሮግራሞች፣ ሲምፖዚየሞች፣ ጉባኤዎች፣ የማዳመጥና የማስተዋል ሂደቶች እንደሆኑ አስረድተዋል። ከብፁዕ ካርዲናል ማሪዮ ግሬሽ የሰላምታ ንግግር ቀደም ብሎ የጠቅላይ ሲኖዶሱ ምክትል ጸሐፊ እህት ናታሊ ቤኳርት የስብሰባውን ተካፋዮች በጸሎት መርተዋል። ተካፋዮቹ በቀጣዮቹ ቀናት ውስጥ አዲስ የሲኖዶሳዊነት ጊዜ ማዳመጥና ማስተዋል መንገዶችን መሠረት በማድረግ ተወያይተዋል። ብፁዕ ካርዲናል ማሪዮ ግሬሽ በ16ኛው የጳጳሳት ሲኖዶስ ጠቅላላ ጉባኤ መጨረሻ ሰነድ ላይ ያተኮረው የአፈጻጸም ምዕራፍ የቅድመ ስብሰባ ሂደት ድግግሞች ሳይሆን የአካባቢው ማኅበረሰቦች የሲኖዶሱን ሰነድ ምክረ ሐሳቦችን ወደ ራሳቸው አውድ እንዲተረጉሙ የተጠሩበት አዲስ ሂደት ነው ሲሉ አስረድተዋል። የስብሰባው ተሳታፊዎች በአህጉራት ውስጥ የመጨረሻውን ሰነድ ተግባራዊ ለማድረግ በታዩ ዋና ዋና እድገቶች ላይ የተወያዩ ሲሆን ከእነዚህም ውስጥ ጉልህ ተመክሮዎች፣ ያጋጠሙ ችግሮች፣ የቀረቡ ጥያቄዎችና ሐዋርያዊ አገልግሎትን የሚመለከቱ ጉዳዮች እንደሚገኙበት ታውቋል። በስብሰባው መሃል የሲኖዶሱ አማካሪ የሆኑት አባ ጃኩሞ ኮስታ ባቀረቡት ሰነድ ላይ ውይይት የተደረገበት ሲሆን ሰነዱ እንደ ጎርጎሮሳውያኑ በጥቅምት ወር 2028 ዓ ም ወደሚካሄድ ጠቅላላ የቤተ ክርስቲያን ጉባኤ የሚወስዱ አራት ደረጃዎችን ይዘረዝራል። የመጀመሪያው ማስታወስ የሚል ሲሆን እንደ ጎርጎሮሳውያኑ በ2027 ዓ ም የመጀመሪያ አጋማሽ ላይ በአገረ ስብከቶችና በኤፓርኪዎች ውስጥ የግምገማ ስብሰባዎች የሚካሄዱበት ደረጃ እንደሆነ ታውቋል። ሁለተኛው ደረጃ በተግባር መተርጎም የሚል ሲሆን ይህም እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት ሁለተኛ አጋማሽ ላይ በብሔራዊም ሆነ በክልል የጳጳሳት ጉባኤዎች አማካኝነት የሚደረግ ስብሰባ እንደሆነ ተገልጿል። ሦስተኛው ደረጃ ማትኮር የሚል ሲሆን ይህም በ2028 ዓመተ ምህረት የመጀመሪያዎቹ አራት ወራት ውስጥ የሚካሄድ ሲሆን የአመለካከት ሪፖርቶችን የሚያቀርቡ አህጉራዊ ጉባኤዎች እንደሆኑ ታውቋል። የመጨረሻው ደረጃ በደስታ ማክበር የሚል ሲሆን ይህም እንደ ጎርጎሮሳውያኑ በጥቅምት ወር 2028 ዓመተ ምህረት መላዋ ቤተ ክርስቲያን በቫቲካን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የምታካሂደው ጉባኤ ማጠናቀቂያ እንደሆነ ተገልጿል። የስብሰባው ተሳታፊዎች የአህጉራዊ አካላትና ቡድኖቻቸው ሚና ከሁሉም በላይ ድጋፍ መስጠት እንጂ ክትትል ማድረግ እንዳልሆነ አጽንኦት ሰጥተው ተግባራቸው በእውነተኛ መንፈስ በአገራቱ ቤተ ክርስቲያናት መካከል የስጦታ ልውውጥን ማስተዋወቅ እንደሆነ ተገልጿል። እንደ ጎርጎሮሳውያኑ እስከ 2028 ዓመተ ምህረት ድረስ ያሉት ጉባኤዎች የቤተ ክርስቲያኒቱ ሲኖዶሳዊ የለውጥ ጉዞ የመጨረሻ ደረጃ ሳይሆን ነገር ግን እንዴት መቀጠል እንደሚቻል ለመረዳት የሚያግዙ የማስተዋል ጊዜያት መሆናቸውን አጽንኦት ሰጥተዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።
1: ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም ለተስፋና ለበጎ አድራጎት በሚያደርጉ ተልዕኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ።
0: የካርዲናሎች የመጀመሪያ ቀን ውይይት በሰላም ላይ በማትኮር መጠናቀቁ ተገለጸ። ቅዳሜ 20/2018 ዓ ም በቫቲካን የተካሄደው የካርዲናሎች ጉባኤ ልዩ ስብሰባ በሰላም ላይ በማትኮር ሰላምና የፍቅር ስልጣኔ በመገንባት አስፈላጊነት ላይ አጽንኦት ከሰጠ በኋላ በሁለተኛው የስብሰባ ክፍለ ጊዜ ብዙ ቡድኖች ከፍትሐዊ ጦርነት አስተምሮ አመክኖ በላይ በምትኩ ተመጣጣኝ ራስን የመከላከል መብት የመናገር አስፈላጊነት ላይ ተወያይቷል። አርብ ሰኔ 19/2018 ዓ ም ከሰዓት በኋላ በጳውሎስ ስድስተኛ አዳራሽ የተጀመረው ልዩ የካርዲናሎች ስብሰባ በቬኔዙዌላ በተከሰተው አሳዛኝ የመሬት መንቀጥቀጥ የተጎዱትን በርካታ ሰዎች በጸሎት በማስታወስ ተካሂዷል። የኃይል ባህልና የፍቅር ስልጣኔ በሚል ጭብጥ የተካሄደው ስብሰባ የሰዎች አስደናቂነት በሚለው ሐዋርያዊ መልእክት አምስተኛ ምዕራፍ ላይ ያሰላሰለ ሲሆን የተጀመረውም ካርዲናል ፓብሎ ቪርጂሊዮ ሲንኮ ዴቪድ በመሩት የጋራ ጸሎት እንደነበር ታውቋል። የመግቢያ ንግግር እንዲያቀርቡ የተጋበዙት በጳጳሳት ምክር ቤት የእምነት አስተምሮ ጽሕፈት ቤት አስተባባሪ ብፁዕ ካርዲናል ቪቶሪዮ ማኑኤል ፌርናንደስ ሲሆኑ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስብሰባው መክፈቻ ላይ ከተገኙ በኋላ ለጠቅላላ ስብሰባ ተመልሰዋል። በጉባኤው ላይ በተካሄደው ውይይት ላይ 11 ቡድኖች የተገኙ ሲሆን በመጀመሪያው ስብሰባ 8ቱና በሁለተኛው ስብሰባ 3ቱ መካፈላቸው ታውቋል። ቡድኖቹ አሁን ያሉትን ተግዳሮቶች በመፍታት ረገድ የኃይል ባህልን የሚያዋርድ ኃይል መኖሩን፣ ሁለንተናዊ ተደራሽነት ከሃያላን አመክኖ ጋር የመጣጣም ፈተናና የጦርነትና የክፍፍል መደበኛነት፣ ይህም መቻቻልን የሚቀንስና ግጭቶችን ለመፍታት አደገኛ የሆኑ አቀራረቦችን የሚያበረታታ ነው ሲል የቅድስት መንበር መግለጫ ክፍል አመልክቷል። ከዚህ ዳራ አንጻር ተሳታፊዎቹ ሰላምንና የፍቅር ስልጣኔን የመገንባት ኃላፊነት እንዳለባቸው አጽንኦት ሰጥተው በተጨማሪም በቤተ ክርስቲያን ውስጥ በሰዎች ላይ ያተኮረ ቋንቋን በመጠቀም እምነት የሚጣልበት ምስክርነት መስጠት አስፈላጊ መሆኑን አጽንኦት ሰጥተዋል። ማዳመጥ፣ ይቅርታ፣ እርቅ፣ መልሶ ማቋቋም፣ ፍትህና ተጨባጭ ምልክቶች፣ እንዲህ አይነት ቋንቋ በግጭት ውስጥ የተዘበቁትን ሰዎች ልብ መንካት፣ በጦርነት ምክንያት ለተፈጠሩ ቁስሎች እውቅናን በመስጠትና በቤተ ክርስቲያን ውስጥ አንድነትን በመፈለግ ማበረታታት እንደሚችል ተናግረዋል። ውይይቱ በቤተ ክርስቲያን ውስጥ አንድነት ለታማኝነቱ አስፈላጊ እንደሆነ በማጉላት እንደ ሌሎች እምነቶችና ሃይማኖቶች በተለይም ከእስልምና እምነት ጋር በሚደረግ ውይይት አስፈላጊ መሆኑን ገልጿል። ዓለም አቀፋዊ ግዴለሽነት ሰዎች ለሌሎች ሰዎች ስቃይ ግዴለሽ እንዲሆኑ በሚያደርግበት በዚህ ወቅት እያንዳንዱ ግለሰብ ሰላምን ለመገንባት ኃላፊነት እንዲወስድ የተጠራ መሆኑን አሳስቧል። በዚህ አውድ ሁሉም ቡድኖች በክርስቶስና በወንጌል ላይ የእምነት ማዕከላዊነትን በማረጋገጥ ይህም ዓለምን እንደ ተራ ንድፈ ሐሳብ ከመቁጠር ይልቅ ሕይወት ሲኖር የመለወጥ ኃይል መኖሩን እንዲሁም አንዳንድ ሁኔታዎች በእግዚአብሔር ጣልቃ ገብነት ብቻ ሊፈቱ እንደሚችሉ በመጥቀስ የቤተ ክርስቲያን የመጀመሪያ ጥሪ መሆኑን በመግለጽ በርካታ ቡድኖች ቤተ ክርስቲያን በቅድስት አገርና በምስራቅ አውሮፓ ውስጥ ያከናወነችውን ሥራ እንደ ምሳሌ ጠቁመዋል። የፖለቲካ ስልጣን ሚናን ያነሳው ውይይቱ ከኢኮኖሚ ኃይል ጋር ካለው መርዛማ ግንኙነት ቤተ ክርስቲያን ነጻ እንድትወጣ ጥሪ አቅርቦ ሌሎች ርዕሰ ጉዳዮችም ቤተሰብን፣ ትምህርትን፣ ፈጣን መፍትሄዎችን ከመጠየቅ ባሻገር ደፋር የወንጌል አገልግሎት አስፈላጊነትን ያካተተ እንደነበር ተመልክቷል። በርካታ ቡድኖች የቅድስት መንበር ዲፕሎማሲና የቤተ ክርስቲያን ድምፅ መሰማቱን በማረጋገጥ ረገድ የቅድስት መንበር ሚናን አጉልተው አሳይተዋል። በዚህ አውድ ውስጥ ብዙ ተሳታፊዎች ወንጌል በኃይል ሊጫን ስለማይችል ከትክክለኛው የጦርነት አመክኖ ባሻገር ተመጣጣኝ ራስን ስለመከላከል መብት መናገር አስፈላጊ መሆኑን አጽንኦት ሰጥተው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው የትጥቅ ግጭቶችን በማስወገድ ለሰላም ተደጋጋሚ ጥሪ በማቅረባቸው አመስግነዋቸዋል። ውይይቱ በተጨማሪም ቤተ ክርስቲያን ከፖለቲካ ሥልጣን ነጻ መሆኗን ለማረጋገጥ እንደ ዋስትና በቀረበው የቅዱስ ጴጥሮስ ሐዋርያዊ አገልግሎት ምሳሌ እንዲሁም በአሁኑ ጊዜ የሰላም ምልክቶች ሆነው ሊያገለግሉ የሚችሉ ተምሳሌታዊ ምልክቶች አስፈላጊነት ላይ ተወያይቷል። ውይይቱ በጭብጦቹ ላይ በቀረቡ በርካታ የግል አስተያየቶች ላይ ውይይቶችን በማካሄድ ተጠናቋል። አንዳንድ ካርዲናሎች በስብሰባው ወቅት ለተሰጠው የውይይት ዕድል ምስጋናቸውን ገልጸው የፍቅር ስልጣኔን ለማስተዋወቅ ከሌሎች ሃይማኖቶች መሪዎች ጋር አብሮ የመሥራት አስፈላጊነትን አረጋግጠዋል። ሌሎች ደግሞ በርካታ ሰዎች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሐዋርያዊ መልእክታቸው ቤተ ክርስቲያን ልብን የሚከፍቱ ቃላትን ለመናገር መዘግይቷን በግልጽ በማመናቸው የተሰማቸውን ደስታ እንደገለጹ ተናግረው ካርዲናሎቹ በተጨማሪም ውይይቱ የካርዲናሎች ጉባኤ ሰላምን ለመገንባት ኃላፊነትን እንዲወስድ ጥሪ ማቅረቡን አጽንኦት ሰጥተው ይህም እንደ ጎርጎሮሳውያኑ በ1986 ዓ.ም የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በአሲሲ ባደረጉት ዓለም አቀፍ የሰላም የጸሎት ተምሳሌታዊ ተነሳሽነቶች አማካኝነት ጭምር መሆኑን አስታውሰዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ሰኔ 20 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ከአንቀጽ 70 እስከ አንቀጽ 79 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን።

ፍቅር በቤተሰብ ውስጥ የቃለ እግዚአብሔር ዘርና ፍጹም ያልሆኑ ሁኔታዎች የቤተሰብ ወንጌል ገና ለማደግ የምትጠባበቁ ዘሮችንም ይመግባል። የሚጠወልጉና መረሳት የሌለባቸው ተክሎችንም ለማንከባከብ መሰረት ይጥላል። ስለዚህ በምስጢረ ተክሊል አማካይነት ከክርስቶስ በተቀበሉት ስጦታ ላይ በመመስረት ይህን ምስጢር በሕይወታቸው ውስጥ በጥልቀት እንዲረዱትና እንዲያዋህዱት ጥንዶችን በትዕግሥት መምራት ያስፈልጋል። ሁሉም በክርስቶስና ለክርስቶስ መፈጠሩን የሚያሳዩን የመጽሐፍ ቅዱስን ትምህርት በመቀበል በቆላሲያስ መልእክተ ምዕራፍ 1 ከቁጥር 16 ላይ እንደሚያመለክቶ የሲኖዶሱ አባቶች እንዳመለከቱት የደህንነት ሥርዓት የተፈጥሮን ሥርዓት ያንጸባርቃል፣ ይፈጽማል። ስለዚህ የተፈጥሮ ጋብቻን ሙሉ በሙሉ መረዳት የሚቻለው በምስጢረ ተክሊል ሲፈጸም ነው። አንድ ሰው ስለ ሰብአዊ ግንኙነት ያለውን ጥልቀት እውነት ሊያውቅ የሚችለው ክርስቶስን በማሰላሰል ብቻ ነው። የሰው ልጅ ምስጢር የሚገለጠው በምስጢረ ሥጋዊ ብቻ ነው። አዲሱ አዳም ክርስቶስ የአብን ምስጢርና የእርሱንም ፍቅር በመግለጥ ሰውን ሙሉ በሙሉ ለራሱ ይገልጣል። የላቀ ጥሪውንም ግልጽ ያደርገዋል። በተለይ የጥንዶችን በጎ ነገር ከክርስቶስ ማዕከልነት አኳያ መረዳት ጠቃሚ ነው። ይህም በጎ ነገር አንድነትን፣ ለሕይወት ክፍት መሆንን፣ መተማመንን፣ ቋምነትንና በክርስቲያናዊ ጋብቻ ውስጥ ከጌታ ጋር ሙሉ ወዳጅነትን ለመመስረት የሚደረገው ጉዞ ላይ እርስ በርስ መደጋገፍን ያካትታል። በሌሎች ባህሎች ውስጥ የቃልን ዘሮች መገኘት ማወቅ ለጋብቻና ለቤተሰብ እውነትም ያገለግላል። ከእውነተኛ የተፈጥሮ ጋብቻ በተጨማሪ በሌሎች መንፈሳዊ ትውፊቶች ውስጥ አልፎ አልፎ ግልጽ ባልሆነ መንገድም ቢሆን አዎንታዊ የሆኑ የጋብቻ አይነቶች አሉ። ልጆችን በእያንዳንዱ ክፋትን በሚያስወግድ እንቅስቃሴ እንዲማርኩ ለማስተማርና መንፈስ ቅዱስ ሕያውና እየሠራ መሆኑን የሚያሳይ ቤተሰብን ወደዚህ ዓለም ለማምጣት ለሚፈልግ ከየትኛውም ሕዝብ፣ ሃይማኖት ወይም አካባቢ ለሆነ ማንኛውም ሰው ምስጋናችንና አድናቆቶቻችንን እንገልጸዋለን። የክርስቶስ ብርሃን ሰውን ሁሉ ያበራል። በዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ላይ እንዳመለከተው ነገሮችን በኢየሱስ ዓይን ማየት በአንድነት ለምኖሩ ወይም ከቤተ ክርስቲያን ውጪ ጋብቻ ለመፈጽሙ ወይም ትዳራቸውን አፍርሶ እንደገና ላገቡ ምእመናን ሐዋራዊ እንክብካቤ እንድትሰጥ ቤተ ክርስቲያንን ይቀሰቅሳል። ቤተ ክርስቲያንም ይህን መለኮታዊ ትምህርት በመከተል ፍጹም ባልሆነ መንገድም ቢሆን በእርሷ ሕይወት ለሚሳተፉ ሰዎች ፍቅሯን ታሳያለች። ለእነርሱ የተሐድሶ ጸጋን ትሻለች። መልካም ነገር እንዲያደርጉ እርስ በርስ እንዲዋደዱና የሚኖሩበትንና የሚሰሩበትን ማኅበረሰብ እንዲያገለግሉ ታበረታታቸዋለች። መደበኛ ባልሆነ መንገድ ኅብረት የፈጠሩ ጥንዶች በይፋ ትስስር ተገቢ መረጋጋትን ከፈጠሩ እና ይህም የጥልቅ ፍቅር ለልጆች ኃላፊነት የመውሰድና ፈተናዎችን የማሸነፍ ብቃትን የመላበስ ባሕሪ ካለው በተቻለ መጠን ምስጢረ ተክሊልን ወደ ማኅበር የሚመራ በመሆኑ እንደ መልካም ዕቅድ ሊታይ ይችላል። አስቸጋሪ ሁኔታዎችና የቆሰሉ ቤተሰቦች ሲያጋጥሙ ሁልጊዜ ይህን አጠቃላይ መርሆ ማስታወስ ያስፈልጋል። ጳጳሳት ስለ እውነት ሲሉ ሁኔታዎችን በማስተዋል የመመርመር ግዴታ እንዳለባቸው ማወቅ አለባቸው። ፋሚሊያሪስ ኮንሰርሲዮስ በሚለው መጽሐፍ ላይ የኃላፊነት ደረጃ በሁሉም ነገር እኩል አይደለም። የመወሰን ችሎታን የሚወስኑ ምክንያቶች ሊኖሩ ይችላሉ። ስለዚህ የቤተ ክርስቲያንን አስተምሮ በግልጽ ከመናገር ጎን ለጎን ጳጳሳት የተለያዩ ሁኔታዎችን ውስብስብነትም ግምት ውስጥ ያላስገቡ አስተያየቶችን ከመስጠት መቆጠብ ይኖርባቸዋል።
ሰዎች ባሉበት ሁኔታ ውስጥ ጭንቀትን እንዴት እንደምለማመዱን እንደምታገሱ በትኩረት መከታተል ያስፈልጋቸዋል። ምንጭ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በመል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለሚመናን በሙሉ ያስተላልፉት የድህረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 70 እስከ 79 ላይ የተወሰደ መሆኑን ይገልጻሉ።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ ዕለታዊ ስርጭታችንን ነው። የዛሬውን የእሁድ ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ እጅግ አስቸጋሪ በሆነ ጊዜ እግዚአብሔር ከኛ ጋር ነው በሚል አርዕስት የቀረበ አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን፣ እነዚህ ቀደም ሲል ያስደመጥናችሁ በዛሬው ሁለት ስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችን ሁሉ እንድትከታተሉ ከወዲሁ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 22 ከቁጥር 1 እስከ 22 በሰርግ ድግስ ላይ የተጠሩ ሰዎች ምሳሌ። ኢየሱስ አሁንም በምሳሌ እንዲህ ሲል ነገራቸው፣ መንግሥተ ሰማያት ለልጁ ሰርግ የደገሰ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ እንዲጠሩ ባሪያዎችን ላከ። እነርሱ ግን ሊመጡ አልፈለጉም። ሌሎች ባሪያዎችን ደግሞ ልኮ የታደሙትን እነሆ ድግሴን አዘጋጅቻለሁ፣ ሰንጋዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ግብዣኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው፣ ሌላው ወደ ንግዱ ሄደ። የቀሩትም ባሪያዎችን ይዘው ሰደቧቸው፣ ገደሏቸውም። ንጉሡም ተቈጥቶ ወታደሮቹን ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሪያዎቹን እንዲህ አላቸው፣ ሰርጉ ተዘጋጅቷል፣ የታደሙት ግን የተገቡ አልሆኑም። ስለዚህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ። እነዚያም ባሪያዎች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንና በጎዎችን ሰበሰቡ፣ የሰርጉን ቤት በተጋባዦች ተሞላ። ንጉሡም ተጋባዦቹን ለማየት በገባ ጊዜ የሰርግ ልብስ ያለበሰ አንድ ሰው በዚያ አየ። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችው በውጪ ወዳለው ጨለማ ጣሉት፣ በዚያ ለቅሶና ጥርስ ማፏጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ከዚህም በኋላ ፈሪሳውያን ሄዱና እንዴት አድርገው በንግግር እንደሚያጠምዱት ተማከሩ። ደቀ መዛሙርታቸውን ከሄሮዶስ ሰዎች ጋር ላኩበት። እነርሱም እንዲህ አሉት፣ መምህር ሆይ እውነተኛ እንደሆንክ የእግዚአብሔርንም መንገድ በእውነት እንደምታስተምር እናውቃለን። ለማንም አታዳላም፣ የሰውን ፊት አታይምና። ምን ይመስልሃል? እስቲ ንገረን። ለቄሳር ግብር መክፈል ይገባል ወይስ አይገባም? ኢየሱስም ክፋታቸውን አውቆ እንዲህ አላቸው፣ እናንተ ግብዞች ለምን ትፈትኑኛላችሁ? ለግብር የሚከፈለውን ብር አሳዩኝ። እነርሱም ዲናር አመጡለት። እርሱም ይህ ምስልና ጽሑፍ የማን ነው አላቸው። እነርሱም የቄሳር ነው አሉት። እርሱም እንግዲያውስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውንም

በክርስቶስ የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ ከሁሉም በማስቀደም መግባታችንንና መውጣታችንን በጸጋ እየባረከ በሰላምና በጤና እንድንጓዝ የሚያደርገንን እግዚአብሔር አባታችን ቅዱስ ስሙ የተባረከ ይሁን። ምህረቱን እየሰጠን እኛም እርስ በርሳችን ምህረት አድራጊዎች እንድንሆን የሚመክረን ልጁ ጌታችን ኢየሱስ ክርስቶስ የተመሰገነ ይሁን። በሐዘናችን ተስፋ በመንቆርጥባቸው ጊዜያት ሁሉ ከኛ ጋር በመሆን የሚያጽናናን መንፈስ ቅዱስ ምስጋና ለርሱ ይሁን። የዛሬ ሰንበት የእግዚአብሔር ቃል በቀዳሚነት የተወሰደው ሐዋርያው ጳውሎስ ወደ ሮም ሰዎች ከጻፈው መልእክቱ ከምዕራፍ 5 ከቁጥር 12 እስከ 22 ላይ የተወሰደው ሲሆን ሞት በአዳም ሕይወት ደግሞ በክርስቶስ እንደተሰጠን የሚገልጸው ነው። በሁለተኛነትም ከሐዋርያ ሥራ ምዕራፍ 16 ከቁጥር 1 እስከ 13 ላይ የተወሰደው ጢሞቴዎስ ከሐዋርያው ጳውሎስና ከሲላስ ጋር ለሐዋርያዊ ተግባር መሰማራቱን የሚገልጽ ነው። የዕለቱ ቅዱስ ወንጌል የተወሰደው ከማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 22 ላይ የተጠቀሰው በሰርግ ድግስ ላይ የተጠሩ ሰዎች ምሳሌን የሚገልጸውና የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር መስጠት ይገባል የሚለውን የኢየሱስ ቃል የሚገኝበት ነው። በሀገራችንም ይሁን በተለያዩ የዓለማችን አገራት ውስጥ የሰርግ ግብዣ በሚዘጋጅበት ወቅት ሁሉ እንደየባህሉና እንደየወጉ እንደየአቅማችን የሰርግ ልብስ በመልበስ አምረንና ደምቀን የሙሽራውንና የሙሽሪቷን በዓል ለማድመቅ የተቻለንን ሁሉ በማድረግ ወደ ሰርጉ ግብዣ መሄድ የተለመደ ነው። በዛሬው ቅዱስ ወንጌል ውስጥ የተጠቀሱትን የሰርግ እድምተኞችን በአብዛኞቹ ተገቢው የሆነ የሰርግ ልብስ የለበሱ ሲሆን፣ ነገር ግን አንዳንዶቹ በተለይም ከጎዳና ላይ የተጠሩ ሰዎች በቂ የሆነ ዝግጅት ሳያደርጉ በሰርጉ ግብዣ ላይ መገኘታቸው ተጠቅሷል። በዚህም የመጽሐፍ ቅዱስ ክፍል ውስጥ የተጠቀሰውና ተገቢ የሆነ የሰርግ ልብስ ያለበሰው ሰው የተዘጋጀለትን የሰርግ ልብስ አለመልበሱ የጋባዡን ክብር የሚነካ ጉዳይ ሆኗል። የሰርግ ልብስ የልብን መዘጋጀት ያመለክታል። ይኸው በክርስቶስ ማመንና ከእርሱም ጸጋ የተነሳ ዘወትር ታዛዥ ሆኖ መገኘትን ያሳያል። ሁላችንም ራሳችንን እንድንመረምር ክርስቶስ የሰርግ ልብስ ያለበሰው ሰው ምሳሌ ተጠቅሞ ለእኛ ሲናገር ይደመጣል። የተወደዳችሁ ወንድሞቼና እህቶቼ፣ በዛሬ ቀን ኢየሱስ ለእኔና ለእናንተ ያዘጋጀው ሌላው መልእክት ይኸው ነው። ጥልቅ የሆነ የልብ ዝግጅት እንድናደርግ፣ ሁልጊዜም ቢሆን በእግዚአብሔር ጸጋና ክብር የተሞላ ሕይወት እንዲኖረን፣ ከክፉ ነገሮች ሁሉ እንድንርቅ፣ ኃጢአታችንን በንስሐ እንድናጥብና ለኢየሱስ ክብር የተዘጋጀ ሕይወት ይኖረን ዘንድ ጌታ ጥሪ ያደርግልናል። ሁልጊዜም ቢሆን ቸልተኝነት የሚታየውና የሚመጣው ከእኛ ከሰዎች በኩል ነው እንጂ እግዚአብሔር ሁሌም መሐሪና ይቅር ባይ፣ ቁጣው የዘገየ በምሕረትም የተሞላ ነው። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በአንድ ወቅት የእግዚአብሔር መሐሪነትና የእኛን ግድለሽነት በተመለከተ እንዲህ ብለው ነበር። እኛንን እንጂ እግዚአብሔር ማረኝ ብለን መጠየቅ የምንሰለቸው እግዚአብሔር ግን በፍጹም ምሕረትን ለእኛ ከማድረግ ሰልችቶ ወይም ታክቶ አያውቅም ማለታቸው ይታወሳል። የእግዚአብሔር ልብ የምሕረት ልብ ነው። እግዚአብሔር የጸጋና የበረከት አምላክ ነው። ሁልጊዜ መዘጋጀትና የእርሱን ክብር ተላብሰን መኖር ያስፈልጋል። በኦሪት ዘፍጥረት ውስጥ የተጠቀሰው የአዳምና የሔዋን ታሪክ ይሄኑ የሚያጠናክር ነው። አታደርጉ የተባሉትን ባደረጉ ጊዜ የእግዚአብሔር ክብር ራቃቸው፣ እግዚአብሔርንም ሸሹ ይለናል። እግዚአብሔር ከእኛ የሚጠብቀውን መንፈሳዊ ዝግጅት በማድረግ ልባችንን ከኃጢአት የማንጻት ከሆነ እግዚአብሔር ብዙ ይታገሰናል። ነገር ግን በሰርጉ ግብዣ ምሳሌ ላይ እንደ ተጠቀሰው በቂ ዝግጅት የማናደርግ ከሆነ ራሳችን በሠራነው ኃጢአታችን ተጠላልፈን የምንወድቀው ራሳችን ነን። ንጉሡም አገልጋዮቹን እጅና እግሩን አስራችሁ በውጭ ወዳለ ጨለማ አውጥታችሁ ጣሉ፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አላቸው። የተጠሩት ብዙዎች፣ የተመረጡት ግን ጥቂቶች ናቸውና የማቴዎስ ወንጌል ምዕራፍ 22 ቁጥር 13 ላይ እንደተገለጸው። ይህ ቃል የሚያስረዳን በኃጢአታችን ተጸጽተን ንስሐ የማንገባ ከሆነ፣ ለእግዚአብሔር የተገባ ሕይወት የማይኖረን ከሆነ የሚጠብቀንን ከባድ የሆነ ቅጣት የሚያሳይ ነው። በዛሬው ቅዱስ ወንጌል ውስጥ በቀጣይነት የምናገኘው ዛሬ ሐሳብ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚለው ቃል ነው። ፈሪሳውያን የሮማውያንን አገዛዝ በብርቱ የሚቃወሙ ጠንካራ ብሔርተኞች ነበሩ። በአንጻሩም የሄሮዶስ
ወገኖች የተባሉትና ጥላቻ ያተረፉት የሄሮዶስን ሮማዊ አገዛዝ ይደግፉ ነበር። በዚህ ጊዜ ፈሪሳውያን ኢየሱስን በሚናገር ቃል ጠልፈው ለሚያዝ የሄሮዶስ ወገኖች እርዳታ ስላስፈለጋቸው በሽንገላቸው ወደ ወጥመዳቸው እንዲገባ ካመቻቹ በኋላ ለቄሳር ግብር መክፈል ይገባል ወይስ አይገባም በማለት ድንገተኛ የሆነ ጥያቄ ሰነዘሩለት። መክፈል አይገባም ብሎ ቢመልስ ኖሮ የሄሮዶስ ወገኖች በሮማውያን እንደራሴዎች ፊት ለፊት ከሰውት በመንግሥት ተቃዋሚነት የሞት ፍርድ ባስበየኑበት ነበር። መክፈል ይገባል ብሎ ቢመልስ ደግሞ ለገዛ ወገኖቹ ታማኝ እንዳልሆነ በመቁጠር በሕዝቡ ዘንድ ሊያጥላሉት ምክንያት ፈልገው ነበር። ነገር ግን የሰውን ልብና ኩላሊት ሳይቀር መርምሮ የሚያውቀው ጌታችን ኢየሱስ ክርስቶስ ግን ተንኮላቸውን ወጥመዳቸውን ተጠንቅቆ በአምላክነት ኃይሉ ስለተረዳ በሳንቲሙ ላይ ያለውን ምስል የቄሳር በመሆኑ የተነሳ የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር መስጠት ይገባል በማለት ይመልስላቸዋል። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር መስጠት ይገባል የሚለው ቃል እኛ ዛሬ ሁላችን በሕይወታችን ልንተገብረው የሚገባን ትእዛዝ ነው። ጌታችን ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ መናገሩ የሚያሳየው በቄሳርና በእግዚአብሔር መካከል ከፍተኛ የሆነ ልዩነት እንዳለና ሰማይ ከምድር ከፍ እንደሚል ሁሉ የእግዚአብሔር ሐሳብ ከእኛ ሐሳብ የተለየ መሆኑን ለማመልከት ነው። ከዚህ ኢየሱስ ቃል ዛሬ እኛ ምን እንረዳለን? በሕይወታችን ስንት ጊዜ ነው የእግዚአብሔርን ለእግዚአብሔር የዓለምን ለዓለም ሰጥተን የምናውቀው? ስንት ጊዜ ነው? ስንት ጊዜ ነው የዓለምን ነገሮችና የእግዚአብሔርን ነገር መለየት አቅቶን ስንዘበዝብ የምንገኘው? በአሁኑ ወቅት በዓለማችን እየታየ የሚገኘው ትልቁ ፈተና ይሄ ጉዳይ ነው። የዓለምንና የእግዚአብሔርን ነገሮች በጣም አቀላቅለናቸዋል። እግዚአብሔር በማይገባው ስፍራ አስቀመጥ ነው። ዛሬ እኔና እናንተ ሕይወታችንን በመፈተሽ የተኛው የቄሳር የተኛው ነገር ደግሞ የእግዚአብሔር መሆኑን መረዳት ያስፈልገናል። ኢየሱስ የቄሳርን ለቄሳር ብሎ መመለሱ አወንታዊ የሆነ እንድምታ አለው። ይህም እኛ ክርስቲያኖች በዚህ ምድር በምንኖርበት ወቅት ሁሉ ለማኅበራዊ ዋስትና የበኩላችንን አስተዋጽኦ ማድረግ አስፈላጊ እንደሆነ ክርስቲያን እንደመሆናችን መጠን ክርስቲያናዊ እሴቶችን የተላበሱ አስተዋጽኦ ለማኅበረሰቡና ለሀገር ማበርከት እንደሚገባን፣ ሰላምና ፍትሕ ይሰፍን ዘንድ የበኩላችንን ማድረግ እንደሚኖርብን፣ ለሌሎች የተገባውን ነገር ለራሳችን ጥቅም ማዋል እንደሌለብን የሚያሳስብ ትልቅ መልእክት የያዘ አነጋገር ነው። በአንጻሩም የእግዚአብሔርን ለእግዚአብሔር መስጠት ተገቢ እንደሆነ ኢየሱስ ይናገራል። በእነዚህ ሁለት ታሪኮች መካከል ያለው ግንኙነት የሚያሳየው ኢየሱስ ለወንድሞቻችንና እህቶቻችን የሚገባቸውን መስጠት እንዳለብን፣ የሰዎችን ሐቅ መንካት እንደሌለብን የሚያሳይ ሲሆን፣ በሌላ በኩል ደግሞ በተመሳሳይ መልኩ ከእግዚአብሔር ጋር ያለንን ግንኙነት ማጠናከር እንዳለብን ይገልጻል። እዚህ ጋር ባልንጀራህን እንደ ራስህ አድርገህ ውደድ፣ እግዚአብሔርን አባትህንም በፍጹም ልብህ በፍጹም ነፍስህ በፍጹም ኃይል ውደድ የሚለውን ያሰማል። ባልንጀሮቻችንን የምንወደቸው ከሆነ የሚገባቸውን ነገር ሁሉ እንሰጣቸዋለን እንጂ አንነጥቃቸውም። እግዚአብሔርን የምንወደው ከሆነ ደግሞ እርሱን በሕይወታችን እናከብረዋለን ማለት ነው። በመንፈሳዊ ሕይወታችን እየጠነከርን እንድንሄድ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር መስጠት የምንችልበትን ጸጋ ከልጁ ዘንድ እንድታሰጠን የእመቤታችን ቅድስት ድንግል ማርያም አማላጅነትን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የዊ ስርጭታችን ነው። ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም ለተስፋና ለበጎ አድራጎት በሚያደርጉ ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ። ክብሯንና ክብራት አድማጮቻችን በማስከተል እጅግ አስቸጋሪ በሆነ ጊዜ እግዚአብሔር ከኛ ጋር ነው በሚል አርስት የቀረበ አንድ አስተንትኖ ወደ እናንተ አድማጮቻችን በማስከተል እናቀርባለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ በወንጌል ኢየሱስ በስም ጠርቶ እያንዳንዱን በስም ጠርቶ ማለት ነው 12ቱን ሐዋርያት ልኳል። እነሱም በመላክ አንድ ነገር ብቻ እንዲያውጁ ጠየቃቸው። በምትሄዱበት ጊዜ መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ የማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ እንደተገለጸው። ኢየሱስ መስበክ የጀመረው ይህንን አዋጅ ነው። የእግዚአብሔር መንግሥት ማለት የፍቅሩ ጌትነት ቀረበች፣ በመካከላችን ትመጣለች ማለት ነው። እናም ይህ በሌሎች መካከል አንድ ዜና ብቻ አይደለም፣ ነገር ግን የሕይወት መሠረታዊ እውነታ፣ የእግዚአብሔር ቅርብነት የኢየሱስን ቅርብነት የሚያመለክት ነው። በእርግጥ የሰማይ አምላክ ቅርብ ከሆነ በምድር ላይ ብቻችንን አይደለንም። እናም በአስቸጋሪ ሁኔታ ውስጥ ብንሆንም እምነት አናጣም። ለሰዎች የሚነገር አንድ ነገር አለ። እግዚአብሔር ሩቅ አይደለም፣ ነገር ግን አባት ነው። እግዚአብሔር የራቀ አይደለም፣ እሱ አባት ነው። ያውቀናልና ይወደናል። ወዶሃል። እንደገና ለማንሳትና አንተን ከጎዳና ለመመለስ ሲታገል እንኳን በገደልና ወጣ ገባ በሆነ መንገድ ስትጓዝም እጅን ሊይዝህ ይፈልጋል። እርሱ ጌታ ካንተ ጋር አለ። በእርግጥም ብዙ ጊዜ በጣም ደካማ በምትሆንባቸው ጊዜያት የእሱ መገኘት ይበልጥ ጠንካራ ሁኔታ ሊሰማ ይችላል። መንገዱን ያውቃል፣ ከእናንተ ጋር ነው። እሱ አባታችሁ ነው። እሱ አባቴ ነው። እርሱ አባታችን ነው። ከዚህ ምስል ጋር እንኖር፣ ምክንያቱም እግዚአብሔር ወደ እኛ ቅርብ እንደሆነ ማወጅ በአባቱ እጅ ታቅፎ እንደሚሄድ እንደ ሕፃን ልጅ እንድታስቡ ይጋብዛል። ሁሉም ነገር የተለየ ይመስላል። ዓለም ትልቅና ምስጢራዊ የተለመደና ደህንነቱ የተጠበቀ ይሆናል፣ ምክንያቱም ሕፃኑ ጥበቃ እንደ ተደረገለት ያውቃልና ነው። አይፈራምና በሮች እንዴት እንደሚከፈቱ ይማራል። ከሌሎች ሰዎች ጋር ይገናኛል። አዳዲስ ጓደኞችን ያገኛል። በማያውቀው ነገር በደስታ ይሞላል። በዚህም ወደ ቤት ይመለሳል። ያየውን ለሁሉም ይናገራል። በእሱ ውስጥ ፍላጎቱ እንደገና ያብባል፣ ለማደግና አባቱ ሲያደርግ ያየውን ነገር ለማድረግ ማለት ነው። ኢየሱስ ከዚህ የጀመረው ለዚህ ነው። የእግዚአብሔር ቅርብ መሆን የመጀመሪያው አዋጅ የሆነው ለዚሁ ነው። ወደ እግዚአብሔር በመቅረብ ፍርሃትን እናሸንፋለን፣ ራሳችንን ለፍቅር እንከፍታለን፣ በመልካምነት እናደርጋለን። እናም የመስበክ ፍላጎትና ደስታ ይሞላናል። ጥሩ ሐዋርያ ለመሆን ከፈለግን እንደ ሕፃን መሆን አለብን። በእግዚአብሔር ጭን ላይ ተቀምጠን ከዚያ በመነሳት ዓለምን በእምነትና በፍቅር በመመልከት እግዚአብሔር አብ መሆኑን እርሱ ብቻ መመስከር ይኖርብናል። ልባችን ይለወጣልና ያንን ደስታና እኛ ራሳችን ማግኘት የምንችለውን ሰላም ይሰጠናል። እግዚአብሔር ቅርብ መሆኑን መስበክ፣ ነገር ግን ይህን ማድረግ የምንችለው እንዴት ነው ብለን ራሳችንን ልንጠይቅ ይገባል። በወንጌል ውስጥ ኢየሱስ ብዙ ቃላትን አለመናገር፣ ነገር ግን በጌታ ስም ብዙ የፍቅርና የተስፋ ሥራዎችን ማድረጉን ተናግሯል። እናም እኛ እንዲሁ ማድረግ ይኖርብናል። ብዙ ቃላት ለመናገር ተግባራትን ማከናወን፣ ሕሙማንን ፈውሱ ይላል ጌታ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በነጻ የተቀበላችሁን በነጻ ስጡ፣ የማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ እንደተጠቀሰው ይለናል። ይህ የአዋጅ ልብ ነው። በነጻነት መመስከር፣ አገልግሎት መስጠት። አንድ ነገር ነግረዋለሁ፣ ተናጋሪዎቹ ማለቂያ በሌለው ንግግራቸውና ምንም አይነት እርምጃ ሳይወስዱ የሚያደርጉት ንግግር ሁልጊዜ ግራ ይገባኛል፣ በጣም ይገርመኛል። በዚህ ጊዜ ጥቂት ጥያቄዎችን እንጠይቅ። እኛ እግዚአብሔር ቅርብ መሆኑን የምናምን እኔ የሚገርመኝ በእርሱ እንመካለን ወይ? በአባቱ እቅፍ እንደ ተያዘ እንደሚያውቅ ልጅ በታማኝነት እንዴት መጠበቅ እንዳለብን እናውቃለን ወይ? በአብ እቅፍ ውስጥ በጸሎት ቃሉን በማዳመጥና ቅዱስ ቁርባንን በመካፈል እንዴት እንደምንቀመጥ እናውቃለን ወይ? እናም በመጨረሻ ወደ እርሱ ቅረቡ። እኛ በሌሎች ላይ ድፍረት እንዴት ማዳበር እንደምንችል፣ ራሳችንን ስለሚሰቃዩና ብቻቸውን ስለሚኖሩ ሰዎች፣ ከሩቅና አልፎም ተርፎ ጠላት ለሆኑ ሰዎች ሁሉ እንዴት መቅረብ እንዳለብን እናውቃለን ወይ? ይህ የእምነት ይዘት ነው። ይህ ነው የሚመለከተው። እና አሁን ወደ ማርያም እንጸልይ። እንደምንወደድ እንዲሰማንና መቀራረብንና መተማመንን እንድናስተላልፍ እርሷ በአማላጅነቷ ሁላችንንም ትርዳን።

0: አድማጮቻችን፣ የዛሬው የእሁድ ዕለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ ዕለታዊ ስርጭታችን ነው። የዛሬውን የእሁድ ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ እጅግ አስቸጋሪ በሆነ ጊዜ እግዚአብሔር ከኛ ጋር ነው በሚል አርዕስት የቀረበ አንድ አስተንትነው ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችን ሁሉ እንድትከታተሉ ከወዲሁ እንጋብዛለን። Thank you.

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 22 ከቁጥር 1 እስከ 22 በሰርግ ድግስ ላይ የተጠሩ ሰዎች ምሳሌ። ኢየሱስ አሁንም በምሳሌ እንዲህ ሲል ነገራቸው፣ መንግሥተ ሰማያት ለልጁ ሰርግ የደገሰ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ እንዲጠሩ ባሪያዎችን ላከ፣ እነርሱ ግን ሊመጡ አልፈለጉም። ሌሎች ባሪያዎችን ደግሞ ልኮ የታደሙትን እነሆ ድግሴን አዘጋጅቻለሁ፣ ሰንጋዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ግብዣኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው፣ ሌላው ወደ ንግዱ ሄደ። የቀሩትም ባሪያዎችን ይዘው ሰደቧቸው፣ ገደሏቸውም። ንጉሡም ተቈጥቶ ወታደሮቹን ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሪያዎቹን እንዲህ አላቸው፣ ሰርጉ ተዘጋጅቷል፣ የታደሙት ግን የተገቡ አልሆኑም። ስለዚህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ። እነዚያም ባሪያዎች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንና በጎዎችን ሰበሰቡ፣ የሰርጉን ቤት በተጋባዦች ተሞላ። ንጉሡም ተጋባዦቹን ለማየት በገባ ጊዜ የሰርግ ልብስ ያለበሰ አንድ ሰው በዚያ አየ። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችው በውጪ ወዳለው ጨለማ ጣሉት፣ በዚያ ለቅሶና ጥርስ ማፏጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ከዚህም በኋላ ፈሪሳውያን ሄዱና እንዴት አድርገው በንግግር እንደሚያጠምዱት ተማከሩ። ደቀ መዛሙርታቸውን ከሄሮዶስ ሰዎች ጋር ላኩበት። እነርሱም እንዲህ አሉት፣ መምህር ሆይ እውነተኛ እንደሆንክ የእግዚአብሔርንም መንገድ በእውነት እንደምታስተምር እናውቃለን፣ ለማንም አታዳላም፣

በክርስቶስ የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ ከሁሉም በማስቀደም መግባታችንንና መውጣታችንን በጸጋ እየባረከ በሰላምና በጤና እንድንጓዝ የሚያደርገንን እግዚአብሔር አባታችን ቅዱስ ስሙ የተባረከ ይሁን። ምህረቱን እየሰጠን እኛም እርስ በርሳችን ምህረት አድራጊዎች እንድንሆን የሚመክረን ልጁ ጌታችን ኢየሱስ ክርስቶስ የተመሰገነ ይሁን። በሐዘናችን ተስፋ በመንቆርጥባቸው ጊዜያት ሁሉ ከኛ ጋር በመሆን የሚያጽናናን መንፈስ ቅዱስ ምስጋና ለርሱ ይሁን። የዛሬ ሰንበት የእግዚአብሔር ቃል በቀዳሚነት የተወሰደው ሐዋርያው ጳውሎስ ወደ ሮም ሰዎች ከጻፈው መልእክቱ ከምዕራፍ 5 ከቁጥር 12 እስከ 22 ላይ የተወሰደው ሲሆን ሞት በአዳም ሕይወት ደግሞ በክርስቶስ እንደተሰጠን የሚገልጸው ነው። በሁለተኛነትም ከሐዋርያ ሥራ ምዕራፍ 16 ከቁጥር 1 እስከ 13 ላይ የተወሰደው ጢሞቴዎስ ከሐዋርያው ጳውሎስና ከሲላስ ጋር ለሐዋርያዊ ተግባር መሰማራቱን የሚገልጽ ነው። የዕለቱ ቅዱስ ወንጌል የተወሰደው ከማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 22 ላይ የተጠቀሰው በሰርግ ድግስ ላይ የተጠሩ ሰዎች ምሳሌን የሚገልጸውና የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር መስጠት ይገባል የሚለውን የኢየሱስ ቃል የሚገኝበት ነው። በሀገራችንም ይሁን በተለያዩ የዓለማችን አገራት ውስጥ የሰርግ ግብዣ በሚዘጋጅበት ወቅት ሁሉ እንደየባህሉና እንደየወጉ እንደየአቅማችን የሰርግ ልብስ በመልበስ አምረንና ደምቀን የሙሽራውንና የሙሽሪቷን በዓል ለማድመቅ የተቻለንን ሁሉ በማድረግ ወደ ሰርጉ ግብዣ መሄድ የተለመደ ነው። በዛሬው ቅዱስ ወንጌል ውስጥ የተጠቀሱትን የሰርግ እድምተኞችን በአብዛኞቹ ተገቢው የሆነ የሰርግ ልብስ የለበሱ ሲሆን፣ ነገር ግን አንዳንዶቹ በተለይም ከጎዳና ላይ የተጠሩ ሰዎች በቂ የሆነ ዝግጅት ሳያደርጉ በሰርጉ ግብዣ ላይ መገኘታቸው ተጠቅሷል። በዚህም የመጽሐፍ ቅዱስ ክፍል ውስጥ የተጠቀሰውና ተገቢ የሆነ የሰርግ ልብስ ያለበሰው ሰው የተዘጋጀለትን የሰርግ ልብስ አለመልበሱ የጋባዡን ክብር የሚነካ ጉዳይ ሆኗል። የሰርግ ልብስ የልብን መዘጋጀት ያመለክታል። ይኸው በክርስቶስ ማመንና ከእርሱም ጸጋ የተነሳ ዘወትር ታዛዥ ሆኖ መገኘትን ያሳያል። ሁላችንም ራሳችንን እንድንመረምር ክርስቶስ የሰርግ ልብስ ያለበሰው ሰው ምሳሌ ተጠቅሞ ለእኛ ሲናገር ይደመጣል። የተወደዳችሁ ወንድሞቼና እህቶቼ፣ በዛሬ ቀን ኢየሱስ ለእኔና ለእናንተ ያዘጋጀው ሌላው መልእክት ይኸው ነው። ጥልቅ የሆነ የልብ ዝግጅት እንድናደርግ ሁልጊዜም ቢሆን በእግዚአብሔር ጸጋና ክብር የተሞላ ሕይወት እንዲኖረን ከክፉ ነገሮች ሁሉ እንድንርቅ ኃጢአታችንን በንስሐ እንድናጥብና ለኢየሱስ ክብር የተዘጋጀ ሕይወት ይኖረን ዘንድ ጌታ ጥሪ ያደርግልናል። ሁልጊዜም ቢሆን ቸልተኝነት የሚታየውና የሚመጣው ከእኛ ከሰዎች በኩል ነው እንጂ እግዚአብሔር ሁሌም መሐሪና ይቅር ባይ፣ ቁጣው የዘገየ በምሕረትም የተሞላ ነው። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በአንድ ወቅት የእግዚአብሔር መሐሪነትና የእኛን ግድለሽነት በተመለከተ እንዲህ ብለው ነበር። እኛንን እንጂ እግዚአብሔር ማረኝ ብለን መጠየቅ የምንሰለቸው እግዚአብሔር ግን በፍጹም ምሕረትን ለእኛ ከማድረግ ሰልችቶ ወይም ታክቶ አያውቅም ማለታቸው ይታወሳል። የእግዚአብሔር ልብ የምሕረት ልብ ነው። እግዚአብሔር የጸጋና የበረከት አምላክ ነው። ሁልጊዜ መዘጋጀትና የእርሱን ክብር ተላብሰን መኖር ያስፈልጋል። በኦሪት ዘፍጥረት ውስጥ የተጠቀሰው የአዳምና የሔዋን ታሪክ ይሄኑ የሚያጠናክር ነው። አታደርጉ የተባሉትን ባደረጉ ጊዜ የእግዚአብሔር ክብር ራቃቸው፣ እግዚአብሔርንም ሸሹ ይለናል። እግዚአብሔር ከእኛ የሚጠብቀውን መንፈሳዊ ዝግጅት በማድረግ ልባችንን ከኃጢአት የማንጻት ከሆነ እግዚአብሔር ብዙ ይታገሰናል። ነገር ግን በሰርጉ ግብዣ ምሳሌ ላይ እንደ ተጠቀሰው በቂ ዝግጅት የማናደርግ ከሆነ ራሳችን በሠራነው ኃጢአታችን ተጠላልፈን የምንወድቀው ራሳችን ነን። ንጉሡም አገልጋዮቹን እጅና እግሩን አስራችሁ በውጭ ወዳለ ጨለማ አውጥታችሁ ጣሉ፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አላቸው። የተጠሩት ብዙዎች፣ የተመረጡት ግን ጥቂቶች ናቸውና የማቴዎስ ወንጌል ምዕራፍ 22 ቁጥር 13 ላይ እንደተገለጸው። ይህ ቃል የሚያስረዳን በኃጢአታችን ተጸጽተን ንስሐ የማንገባ ከሆነ፣ ለእግዚአብሔር የተገባ ሕይወት የማይኖረን ከሆነ የሚጠብቀንን

ከባድ የሆነ ቅጣት የሚያሳይ ነው። በዛሬው ቅዱስ ወንጌል ውስጥ በቀጣይነት የምናገኘው ዛሬ ሐሳብ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚለው ቃል ነው። ፈሪሳውያን የሮማውያንን አገዛዝ በብርቱ የሚቃወሙ ጠንካራ ብሔርተኞች ነበሩ። በአንጻሩም የሄሮዶስ ወገኖች የተባሉትና ጥላቻ ያተረፉት የሄሮዶስን ሮማዊ አገዛዝ ይደግፉ ነበር። በዚህ ጊዜ ፈሪሳውያን ኢየሱስን በሚናገር ቃል ጠልፈው ለመያዝ የሄሮዶስ ወገኖች እርዳታ ስላስፈለጋቸው በሽንገላቸው ወደ ወጥመዳቸው እንዲገባ ካመቻቹ በኋላ ለቄሳር ግብር መክፈል ይገባል ወይስ አይገባም በማለት ድንገተኛ የሆነ ጥያቄ ሰነዘሩለት። መክፈል አይገባም ብሎ ቢመልስ ኖሮ የሄሮዶስ ወገኖች በሮማውያን እንደራሴዎች ፊት ለፊት ከሰውት በመንግሥት ተቃዋሚነት የሞት ፍርድ ባስበየኑበት ነበር። መክፈል ይገባል ብሎ ቢመልስ ደግሞ ለገዛ ወገኖቹ ታማኝ እንዳልሆነ በመቁጠር በሕዝቡ ዘንድ ሊያጥላሉት ምክንያት ፈልገው ነበር። ነገር ግን የሰውን ልብና ኩላሊት ሳይቀር መርምሮ የሚያውቀው ጌታችን ኢየሱስ ክርስቶስ ግን ተንኮላቸውን ወጥመዳቸውን ተጠንቅቆ በአምላክነት ኃይሉ ስለተረዳ በሳንቲሙ ላይ ያለውን ምስል የቄሳር በመሆኑ የተነሳ የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር መስጠት ይገባል በማለት ይመልስላቸዋል። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር መስጠት ይገባል የሚለው ቃል እኛ ዛሬ ሁላችን በሕይወታችን ልንተገብረው የሚገባን ትእዛዝ ነው። ጌታችን ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ መናገሩ የሚያሳየው በቄሳርና በእግዚአብሔር መካከል ከፍተኛ የሆነ ልዩነት እንዳለና ሰማይ ከምድር ከፍ እንደሚል ሁሉ የእግዚአብሔር ሐሳብ ከእኛ ሐሳብ የተለየ መሆኑን ለማመልከት ነው። ከዚህ ኢየሱስ ቃል ዛሬ እኛ ምን እንረዳለን? በሕይወታችን ስንት ጊዜ ነው የእግዚአብሔርን ለእግዚአብሔር የዓለምን ለዓለም ሰጥተን የምናውቀው? ስንት ጊዜ ነው? ስንት ጊዜ ነው የዓለምን ነገሮችና የእግዚአብሔርን ነገር መለየት አቅቶን ስንዘበዝብ የምንገኘው? በአሁኑ ወቅት በዓለማችን እየታየ የሚገኘው ትልቁ ፈተና ይሄ ጉዳይ ነው። የዓለምንና የእግዚአብሔርን ነገሮች በጣም አቀላቅለናቸዋል። እግዚአብሔር በማይገባው ስፍራ አስቀመጥ ነው። ዛሬ እኔና እናንተ ሕይወታችንን በመፈተሽ የተኛው የቄሳር የተኛው ነገር ደግሞ የእግዚአብሔር መሆኑን መረዳት ያስፈልገናል። ኢየሱስ የቄሳርን ለቄሳር ብሎ መመለሱ አወንታዊ የሆነ እንድምታ አለው። ይህም እኛ ክርስቲያኖች በዚህ ምድር በምንኖርበት ወቅት ሁሉ ለማኅበራዊ ዋስትና የበኩላችንን አስተዋጽኦ ማድረግ አስፈላጊ እንደሆነ ክርስቲያን እንደ መሆናችን መጠን ክርስቲያናዊ እሴቶችን የተላበሱ አስተዋጽኦ ለማኅበረሰቡና ለሀገር ማበርከት እንደሚገባን፣ ሰላምና ፍትሕ ይሰፍን ዘንድ የበኩላችንን ማድረግ እንደሚኖርብን፣ ለሌሎች የተገባውን ነገር ለራሳችን ጥቅም ማዋል እንደሌለብን የሚያሳስብ ትልቅ መልእክት የያዘ አነጋገር ነው። በአንጻሩም የእግዚአብሔርን ለእግዚአብሔር መስጠት ተገቢ እንደሆነ ኢየሱስ ይናገራል። በእነዚህ ሁለት አረጎች መካከል ያለው ግንኙነት የሚያሳየው ኢየሱስ ለወንድሞቻችንና እህቶቻችን የሚገባቸውን መስጠት እንዳለብን፣ የሰዎችን ሐቅ መንካት እንደሌለብን የሚያሳይ ሲሆን፣ በሌላ በኩል ደግሞ በተመሳሳይ መልኩ ከእግዚአብሔር ጋር ያለንን ግንኙነት ማጠናከር እንዳለብን ይገልጻል። እዚህ ጋር ባልንጀራህን እንደ ራስህ አድርገህ ውደድ፣ እግዚአብሔርን አባትህንም በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ውደድ የሚለውን ያሰማል። ባልንጀሮቻችንን የምንወደቸው ከሆነ የሚገባቸውን ነገር ሁሉ እንሰጣቸዋለን እንጂ አንነጥቃቸውም። እግዚአብሔርን የምንወደው ከሆነ ደግሞ እርሱን በሕይወታችን እናከብረዋለን ማለት ነው። በመንፈሳዊ ሕይወታችን እየጠነከርን እንድንሄድ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር መስጠት የምንችልበትን ጸጋ ከልጁ ዘንድ እንድታሰጠን የእመቤታችን ቅድስት ድንግል ማርያም አማላጅነትን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የዊ ስርጭታችን ነው። ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም ለተስፋና ለበጎ አድራጎት በሚያደርጉ ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ። ክብሯንና ክብራት አድማጮቻችን በማስከተል እጅግ አስቸጋሪ በሆነ ጊዜ እግዚአብሔር ከኛ ጋር ነው በሚል አርስት የቀረበ አንድ አስተንትኖ ወደ እናንተ አድማጮቻችን በማስከተል እናቀርባለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ በወንጌል ኢየሱስ በስም ጠርቶ እያንዳንዱን በስም ጠርቶ ማለት ነው 12ቱን ሐዋርያት ልኳል። እነሱም በመላክ አንድ ነገር ብቻ እንዲያውጁ ጠየቃቸው። በምትሄዱበት ጊዜ መንግሥተ ሰማያት ቀርባለች ብላችሁ ስበኩ። የማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ እንደተገለጸው ኢየሱስ መስበክ የጀመረው ይህንን አዋጅ ነው። የእግዚአብሔር መንግሥት ማለት የፍቅሩ ጌትነት ቀረበች በመካከላችን ትመጣለች ማለት ነው። እናም ይህ በሌሎች መካከል አንድ ዜና ብቻ አይደለም ነገር ግን የሕይወት መሠረታዊ እውነታ የእግዚአብሔር ቅርብነት የኢየሱስን ቅርብነት የሚያመለክት ነው። በእርግጥ የሰማይ አምላክ ቅርብ ከሆነ በምድር ላይ ብቻችንን አይደለንም። እናም በአስቸጋሪ ሁኔታ ውስጥ ብንሆንም እምነት አናጣም። ለሰዎች የሚነገር አንድ ነገር አለ። እግዚአብሔር ሩቅ አይደለም ነገር ግን አባት ነው። እግዚአብሔር የራቀ አይደለም እሱ አባት ነው። ያውቀናልና ይወደናል። ወዶሃል እንደገና ለማንሳትና አንተን ከጎዳና ለመመለስ ሲታገል እንኳን በገደልና ወጣ ገባ በሆነ መንገድ ስትጓዝም እጅን ሊይዝ ይፈልጋል። እርሱ ጌታ ካንተ ጋር አለ። በእርግጥም ብዙ ጊዜ በጣም ደካማ በምትሆንባቸው ጊዜያት የእሱ መገኘት ይበልጥ ጠነካራ ሁኔታ ሊሰማ ይችላል። መንገዱን ያውቃል። ከእናንተ ጋር ነው። እሱ አባታችሁ ነው። እሱ አባቴ ነው። እርሱ አባታችን ነው። ከዚህ ምስል ጋር እንኖር። ምክንያቱም እግዚአብሔር ወደ እኛ ቅርብ እንደሆነ ማወጅ በአባቱ እጅ ታቅፎ እንደሚሄድ እንደ ሕፃን ልጅ እንድታስቡ ይጋብዛል። ሁሉም ነገር የተለየ ይመስላል። ዓለም ትልቅና ምስጢራዊ የተለመደና ደህንነቱ የተጠበቀ ይሆናል። ምክንያቱም ሕፃኑ ጥበቃ እንደ ተደረገለት ያውቃልና ነው። አይፈራምና በሮች እንዴት እንደሚከፈቱ ይማራል። ከሌሎች ሰዎች ጋር ይገናኛል። አዳዲስ ጓደኞችን ያገኛል። በማያውቀው ነገር በደስታ ይሞላል። በዚህም ወደ ቤት ይመለሳል። ያየውን ለሁሉም ይናገራል። በእሱ ውስጥ ፍላጎቱ እንደገና ያብባል። ለማደግና አባቱ ሲያደርግ ያየውን ነገር ለማድረግ ማለት ነው። ኢየሱስ ከዚህ የጀመረው ለዚህ ነው። የእግዚአብሔር ቅርብ መሆን የመጀመሪያው አዋጅ የሆነው ለዚሁ ነው። ወደ እግዚአብሔር በመቅረብ ፍርሃትን እናሸንፋለን። ራሳችንን ለፍቅር እንከፍታለን። በመልካምነት እናደርጋለን። እናም የመስበክ ፍላጎትና ደስታ ይሞላናል። ጥሩ ሐዋርያ ለመሆን ከፈለግን እንደ ሕፃን መሆን አለብን። በእግዚአብሔር ጭን ላይ ተቀምጠን ከዚያ በመነሳት ዓለምን በእምነትና በፍቅር በመመልከት እግዚአብሔር አብ መሆኑን እርሱ ብቻ መመስከር ይኖርብናል። ልባችን ይለወጣልና ያንን ደስታና እኛ ራሳችን ማግኘት የምንችለውን ሰላም ይሰጠናል። እግዚአብሔር ቅርብ መሆኑን መስበክ። ነገር ግን ይህን ማድረግ የምንችለው እንዴት ነው ብለን ራሳችንን ልንጠይቅ ይገባል። በወንጌል ውስጥ ኢየሱስ ብዙ ቃላትን አለመናገር፣ ነገር ግን በጌታ ስም ብዙ የፍቅርና የተስፋ ሥራዎችን ማድረጉን ተናግሯል። እናም እኛ እንዲሁ ማድረግ ይኖርብናል። ብዙ ቃላት ለመናገር ተግባራትን ማከናወን፣ ሕሙማንን ፈውሱ ይላል ጌታ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በነጻ የተቀበላችሁን በነጻ ስጡ፣ የማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ እንደተጠቀሰው ይለናል። ይህ የአዋጅ ልብ ነው። በነጻነት መመስከር፣ አገልግሎት መስጠት። አንድ ነገር ነግረዋለሁ። ተናጋሪዎቹ ማለቂያ በሌለው ንግግራቸውና ምንም አይነት እርምጃ ሳይወስዱ የሚያደርጉት ንግግር ሁልጊዜ ግራ ይገባኛል፣ በጣም ይገርመኛል። በዚህ ጊዜ ጥቂት ጥያቄዎችን እንጠይቅ። እኛ እግዚአብሔር ቅርብ መሆኑን የምናምን እኔ የሚገርመኝ በእርሱ እንመካለን ወይ? በአባቱ ዕቅፍ እንደ ተያዘ እንደሚያውቅ ልጅ በታማኝነት እንዴት መጠበቅ እንዳለብን እናውቃለን ወይ? በአብ ዕቅፍ ውስጥ በጸሎት ቃሉን በማዳመጥና ቅዱስ ቁርባንን በመካፈል እንዴት እንደምንቀመጥ እናውቃለን ወይ? እናም በመጨረሻ ወደ እርሱ ቅረቡ። እኛ በሌሎች ላይ ድፍረት እንዴት ማዳበር እንደምንችል ራሳችንን ስለሚሰቃዩና ብቻቸውን ስለሚኖሩ ሰዎች፣ ከሩቅና አልፎም ተርፈው ጠላት ለሆኑ ሰዎች ሁሉ እንዴት መቅረብ እንዳለብን እናውቃለን ወይ? ይህ የእምነት ይዘት ነው። ይህ ነው የሚመለከተው። እና አሁን ወደ ማርያም እንጸልይ። እንደምንወደድ እንዲሰማንና መቀራረብንና መተማመንን እንድናስተላልፍ እርሷ በአማላጅነቷ ሁላችንንም ትርዳን።

0: አድማጮቻችን፣ የዛሬው የእሁድ ዕለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቶር ኢየሱስ ክርስቶስ።